최전상 세월 들어가지 해로이 흐드무들 비하마라 최진량 가서 벌벌다 삼육여스미 귀체간 버섯까지 러신 효후이 가지리 대치는 애우대산 야외체계 돌다란 흐트기노들이 약생과 수천가지라 수가지린 창수왕나 청정이 튼드 부러딜리에서 창수왕나 청정하오 와치리성서 산들제해 아하 대구 백세엔 땅에 흐러딜제곧 아스님보여라 야리지연 아백한 마탓 귀주어 어른들이네 후여긴 육하기 가라 도출래 운하 아흐발대 쉬세이긴 육치긋 매임슈 귀지르 나란 정겨왈물 돈당 티으레다블레니 아하 대고 왈소딘 산을 주름이 애닌 힐렛 바랜다 아르이 늑티에 굿그세 벌부터 아가 등글따트 가가드 탐그기가 조사로선 아토나 테르마토 쉬쉐이와 헬루였니 귀철철 허일 햄만 바이아티에 육어든 두르바레수 체르시는 호라갓 딱띵시르르 가르지란 허일 육흥으슴은 사갓 에렉 딱띵흘글지 쉬쉐이 청향부제회들 청자오그득흠은 억된 배춤된 야르작 외들과 이너지래 아망에 갓 예희기 오갓 좀제 양수고 쉬청샹 아소나 허이 창소왕아 월진 오시리 섬세지 배근 아아 섬스제 섬스제 섬스는 바로 여우후이 활개 벌 삼물제 여름 오자가리 앞제 여스바아실제 토르군니 삼물라 투문이 나스두기 혈제 투심벌 해야두디 힐스토라 토렌냥냥 나또 타이스 나또 다가 담가시 벌스님부터 元帅 진동 바왕 림드나 벌 월진 으흐바 타이스 월진 운드 타이스기 벌 함글은 갈지 그치고 섬스티마 그치 아무리 성사 슈청샹 이내 그 대제 비 산동 매진 진안 하다니 이르제 진안 왕 쉐징량 은혜 후 지리기 힐이 쉐징량 첫틀틀 얼었어요. 사루순 벗어다. 사물허리게 여우크기 옛날 백성에 돌은 마이긴 도해간 이등이지나. 오늘부른 이엔 독수르때 바랏 오늘티니 지니 해라도이. 역 당월은 먹득 벌칙래 청자우치 흩뜬위. 당월은 세득을 먹다 야군도는 저활 이나 그에게는 그틀에 청자우. 알게 될다 너희로 합금 들린 어째 약 답을 제운해 들란디 슈청샹 아하 미니힐히 성지제 디비 배침디지 얼러디 한다 배침디지 저직 아흐타하들 히르보다 읍친 알라하트 우흐하소 여우크이날 능일로 바일라한 디에스네 스티크주인 우르가스 에벨젝 에벨시오 토르구름 톡슈르테발 히르이트 토스멀 세도한 스티크타나기 얼음미로 아쿠 오든 벌가간 오르스쿠르난 아무레헥 아랫바둘기 버드마한 장주치르기 버슬랏 장산토리가 아우라핫
төмөн нату идинэхан тэнхэрлийг эмэлдээ төсмэл хэмэнэ бодом гэдэг гүйчин шүрх үгэ. Орол бэчмдийг хэмбар хүн хүнэ дан обр эдлэгүй очраа гэж бодол сэтгэл эдлэгүй нэ очт. Шүйчэнг шангай үний замгаад ха ха. Чэнжао гэдэг хүн өнөөрөө зэммар хасэлжааг байгаар дам тэвэн ха гэж. Үрий орон гаргаад махт гэж. Яг таар гэж жоо чэнжао чирийг жаа. Чэнжао хэлгэна. Би уолтэн учрий сангсан болошо. Чирэг дабраад жамжин нарий яар. Чэл хэгийн хэлт гарихсанаар. Хөжөрэг нэна. Кэтлэн. Үдүгай болтыр би хүтэл хой байсан. Яг мүн үдрий хүлээж. Ми шамнусын ухандэ ах. Шүшэй хэрэвэл ямар арай ямар бэдлаар бэлдэг үгүний бол надад лаптэй хэлж мэнэ гэж үнэж бодоод би шин хүлэг адлэхийн жоог. Шүшэн хэм замсад шарроон хартэй бишээрэж чэнжоуи махтаад дихэндэр санүүнч хэлжээна. Чиний жиэстэй хэн гажиирор нэ жамжин чирэг сэтуарай болсуулат чирлэгий хүлэг алсоож байх түн.